ኣሕዋትና ንናይ ሓደ ብህላዊ ክርስቶስ ዝተለለየ ማሕበረሰባዊ ሓልዮት ክረኽቡ ግድን እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን ብዛዕባ ምስክርነት ቀዳመይቲ ቤተ ክርስቲያን ደጊሞም ብምስትንታን ሓቂና ክርስትያኖም ማሕበረሰባት ብተፈጥሮኦም ነቶም ዝሰቀዩን ኣዝዮም ኣብ ከቢድ ጸገም ንዝርከቡን ብኸመይ ከም ዝከናኸኑ ኣስሚሮም ፍቕሪ ንድኻታት እምበኣር ከም ወንጌላዊ መለለይ ናይ ሓንቲ ንልቢ እግዚኣብሄር እምንቲ ዝኾነት ቤተ ክርስቲያን ዝምስክር እዩ። ማዕረ ማዕሪኡ ድማ ተልእኾ እቲ ማሕበረሰብ ካብ ንዋታዊ ጸገማት ምላሽ ምሃብ ዝሓልፍ ምዃኑ ኣስሚሮም ንጡፋት ማሕበረሰባት እምነት ንምኽናጽ ብምሕጋዝ ሰባት ንምድሆታት ህይወት ብተስፋ ንምግጣም ዘድሊ ደገፍን መንፈሳዊ ሓይልን ዘቕርብ እንክብሉ ገሊጾም ንመጻኢ ጸዋዕታ ክህነትን ኣባላት ሰቡፊ ህይወትን እውን ልሙዕ መሬት ኮይኑ ኣብ ግራት ኣምላኽ ዝዋፈሩ ዝሕብሕብ እውን ምዃኑ ይገልጹ። ቅዱስነቶም መደረኦም ነቶም ኣብ ትርክብን ዝሓበሩ ብፍቕሪ እግዚኣብሄርን ብጻይን ተደሪኾም ንጐይታ ኣብ ምግልጋል ብሓጐስን ልግስን ክጸንዑ ኣተባቢዖም ብሕቡእ ዝርኢ ኣቦ ጸማኹም ድማ ክህበኩም እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ብፁዕ ወቅዱስ ኣራም ቀዳማዊ ናይ ኣርሜንያ ሃዋርያዊት ቤተ ክርስቲያን ካቶሊኮስ መንበረ ጵጵስና ቂልቅያ ዕለት 18 ግንቦት ኣብ ቫቲካን ወግዓዊ ምብፃሕ ኣካይዶም ምስ ቅዱስ ኣቦና ንፈለማ እዋን ከም እተረኻኸቡን ርእሰ ሊቃነ ጳጳሳት ሊዮን ኣብ ዘስምዖም መደረ ንህዝቢ ሊባኖስ መዓልታዊ ጸሎቶምን ብዛዕባኦምን ንቤተ ክርስቲያናት ማእከላይ ምብራቕን ዘለዎም ዓሚቕ ሓልዮት ከም ዘረጋግጹሎም ዜና ቫቲካን ኣፍሊጡ። ቅዱስነቶም ኣራም ቀዳማ ዊ ካቶሊኮስ ናይ ኣርሜንያ ሃዋርያዊት ቤተ ክርስቲያን መንበረ ጵጵስና ቂልቅያ ዕለት 18 ግንቦት ኣብ ሃገር ቫቲካን ወግዓዊ ምብፃሕ ኣካይዶም ምስ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ከም እተራኸቡን ኣብዚ ንፈለማ እዋን ኣብ ዝተኻየደ ርክብ ኣብ ሃዋርያ ቤተ ጸሎት ኡርባኖስ ሻሙናይ ናይ ሓባር ጸሎት ከም ዝደገሙ ዝሓበር ዜና ቫቲካን ኣስዒቡ ሃዋርያዊ ስልጣነ ካቶሊኮስ ቂልቅያ ሊባኖስ፣ ሶርያ፣ ቆጵሮስ፣ ኩዌት፣ ሕቡራት ኢሚራት ዓረብ፣ ዞባ ወሽመጥ ኢራን ግሪኽን ኣሜሪካን ዝሽፍነ ኮይኑ ካብ 1930 ጀሚሩ ቀንዲ ቤት ጽሕፈት ካቶሊኮስ ኣብ ሃገረ ሊባኖስ ዞባ ቂልቅያ ከተማ ኣንጢልያስ ከም ዝኾነ ንዝሓበረ ዜና ቫቲካን ኣስዒቡ ኣብቲ ዝተኻየደ ርክብ ርእሰ ሊቃነ ጳጳሳት ሊዮን ንካቶሊኮስ ኣብ ዘስምዖም መደረ ብዛዕባ ኣገዳስነት እምነትን ኣብ መንጎ ክርስትያን ዘሎ ናይ ሓባር ምትእስሳርን ሰዓብቲ ክርስቶስ ሓድነት ብሓባር ክምስክሩ ኣገዳሲ ምዃኑ ከም ዘጉልሑ ኣፍሊጡ። ቅዱስ ኣቦና ንካቶሊኮስ ቂልቅያ ምስ ካቶሊካዊት ቤተ ክርስቲያን ዝምድና ንምዕባይን ዝገብርዎ ጻዕርን ምስ ቤተ ክርስቲያን ሮማን ዘለዎም ቅርበትን ምስጋናኦም ኣቕሪቦም ሓባራዊ ኣጉራዊ ሽማግሌ ቴዎሎጊያ ዘተ ኣብ መንጎ ካቶሊካዊት ቤተ ክርስቲያንን ኦርቶዶክሳውያን ኣብያተ ክርስቲያንን ዘካይዶ መይይጥ ኣመስጊኖም ኣብ ቀረባ እዋን ጸገማት እኳ እንተሃለወ እዚ ዘተ ብሓድሽ ብርትዓ ክቕጽል ልባዊ ተስፋ ከም ዘለዎም ብምግላጽ ኣብ መንጎ ኣብያተ ክርስቲያናትን ብዘይ ሓድነት እምነት ሕብረት ምምላስ ዘይከኣል እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን ህላዊ ካቶሊኮስ ንፍቕርቲ ሊባኖስ ኣብ ኣእምሮኦም ከም ዘቕረበሎምን ኣብ ዝሓለፈ ወርሒ ተሓሳስ ኣብ ሊባኖስ ዘካይድዎ ዑደት ብዓሚቕ ፍቕሪ ዘኪሮም ንነዊሕ እዋነታ ሃገር ዝተፈላለየ ባህልታትን ሃይማኖታትን ዘለዎም ሰባት ከም ሓደ ህዝቢ ብሓባር ምንባር ተኸኣልነት ንዓለም ኣብነት እያ። እንተኾነ ግን ዘጋጥማ ዘሎ ከቢድ ፈተነታት ገና ይቕጽል ኣሎ። ሓድነትን ቅንዕናን ሃገርኩም መሊሱ ኣብ ሓደጋ ኣብ ዝወድቀሉ እዋን ኣብያተ ክርስትያናትና ነቲ ንክርስትያን ኣብ መንጎኦም ጥራይ ዘይኮነ ምስቶም ካብ ካልእ ማሕበረሰባት ዝመፁ ኣሕዋትን ኣሓትን ኣብ ሓባራዊ ዓዶም ዘጣምር ሕውነታዊ ምትእስሳር ክሕይላ ዝተፀውዓ እያተን ከም ዝበሉ ዝሓበረ ዜና ቫቲካን ኣተሓሒዙ መዓልታዊ ንህዝቢ ሊባኖስን ንቤተ ክርስትያናት ማእከላይ ምብራቕን ጸሎተይን ዝስማዓን ዓሚቕ ሓልዮትን ክረጋግጸልኩም እፈትቡ ከም ዝበሉ ኣፍሊጡ። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ቅድሚ መዓለ ጵራቅሊጦስ ንሶምን ካቶሊኮስን ንሓድነትን ንነባር ሰላምን እዛ እንነብረላ ዓለም ንምሕዳስ ብሓባር ክጽልዩ ብምክኣሎም ምስጋናኦም ከም ዘቕረቡ ዝሓበረ ዜና ቫቲካን ኣተሓሒዙ ካቶሊኮስ ኣራም ቀዳማዊ ኣብ ሮማ ኣብ ዝጸንሕሉ እዋን ኣብ መንጎ ዝተፈላለየ ኣብያተ ክርስትያን ሓድነት ዘተ ባባ ናይ ቅድስቲ መንበር ላዕለዋይ ቤት ጽሕፈትን ካልኦት ላዕለዎት ኣባይቲ ጽሕፈት ኩርያ ሮማና ምብጻሕ ከካይዱ ከም ዝኾኑን ዕለት 19 ግንቦት ካቶሊኮስ ኣብ ማእከላይ ምብራቕ ዝርከባ ኣብ

0: ክርስቲያን ዘጋጥመን ብደወታት ኣማእኪሎም ኣበ ጳጳሶም መንበረ ጥበብ ኦረንታልዮም መብርሂ ከም ዝሃቡ የመላኽት
1: ብፁ ካርዲናል ማሪዮ ግሬች ኣብ መበል 104 ካቶሊክ ከንታንግ ኣብ ተገብረ ዓብዪ ጉባኤ ካቶሊካውያን ሃገረ ጀርመን ንዜና ቫቲካን ኣብ ዝሃብዎ መግለፂ እዛ ኣብዛ ሃገር ዘላ ቤተ ክርስቲያን ዓብዪ ምትእምማንን ዓብዪ ተስፋን ትህበኒ በሉ። ጠቕላል ዋና ጸሓፊ ቤት ጽሕፈት ጉባኤ ሲኖዶስ ጳጳሳት ብፁ ካርዲናል ግሬች ኣብቲ ኣብዚ ዓመት እዚ ኣብ ውርዝበርግ ጀርመን ኣብ ዝተኻየደ መበል 104 ጉባኤ ካቶሊክ ከንታግ ከም ዝለዓለ ተወካሊ ቅድስቲ መንበር ኮይኖም ኣብቲ ጉባኤ ተሳቲፎም። ዝሓለፈ ቐዳም ብፁ ካርዲናል ግሬች ኣብቲ ኣብ ማእከል ኮንግረስ ወርዝበርግ ብዛዕባ ሲኖዶስ እተገብረ ዘተ ተሳቲፎም፣ ኣባኡ ድማ ቀንዲ መደረኦም ኣቕሪቦም። ኣብ ዝሓለፈ ሰንበት ድማ ነቲ ኣብ መዛዘሚ መደብ ዝዓረገ መስዋዕተ ቅዳሴ መርሕዎ። ኣብቲ መስዋዕተ ቅዳሴ ድማ ካብ ርእሰ ሊቃነ ጳጳሳት ልዮን እተላእከ ለበዋን ሃዋርያው ቡራኬን ኣካፈልዎም። ቅዱስነቶም ኣብዚ ምሳኹም እዮም ዘለዉ። ንሓድነትን ሕብረትን ንምድጋፍ ድማ ብምሉእ ልቦም ኣብ መንጎኹም ደው ኢሎም ኣለዉ ክብሉ እውን ኣመልከቱሎም። ሎሚ ኣብዚ ምሳኻትኩም እንተ ዝርከብ ነይረ ኣጆኹም ተንስኡ ምበልክኹም ንዝበልዎ ቃላት እውን ኣዘኻኽርዎም። ብፁዕ ካርዲናል ግሬች ከም ዝገለጽዎ ሓቀይና ሲኖዳዊት ቤተ ክርስቲያን ንመንፈስ ቅዱስ ክፍቲ እንተ ደኣ ኮይና መጻኢ ኣለዋ። ብኣገልግሎት ናይቶም ኣከባብያውያን ጳጳስን ናይታ ኣብዚ ኸባቢ እትርከብ ካቶሊካዊት ቤተ ክርስቲያንን ከምኡውን ብቅዱስ ጴጥሮሳዊ ኣገልግሎት ናይ ኣድማሳዊት ቤተ ክርስቲያንን ብዙሕ ተባሪኽና ኢና። ብሓባር ኮይንና ፍቓድ ኣምላኽ ከም እንፍጽም ከነረጋግጽ ድማ ንኽእል ኢና በሉ ካርዲናል ግሬች ቀቅድሚ ናብቲ ጉባኤ ምቕራቦም ነቲ ኣብ ማእከል ከተማ ውርዝበርግ ዝተዘርግሐ ሓያሎ መድረኻትን ተበግሶታትን ዑደት ብምክያድ ግዜ ወሲዶም ተዓዘብዎ። ምስ ተሳተፍቲ ንምርኻብን ኣብ ዘተ ንምምያጥን ድማ ግዜ ወሲዶም ተሳተፉ። ኣብቲ ዘካፈልዎ ሓሳባት ንተሳተፍቲ ሲኖዳውነት ነፍሲ ወከፍ መሳርሒ ናይ ገዛ ርእሱ ግደን ሕጋውነትን ኣለዎ፣ ግን ከኣ ስኒት ዝያዳ ኣገዳስነት ከም ዘለዎን ከም ሓደ ናይ ውህደት መንገዲ ገይሮም ክቕበልዎ ጻውዒት ኣቕረብሎም። ተሳትፎን ሕብረትን ኣጸቢቑ ክተኣሳሰር ከም ዘለዎ እውን ኣጉልሑ። ልዕሊ ዅሉ ድማ ቤተ ክርስቲያን ንተግባር መንፈስ ቅዱስ ቦታ ክትህብን ተልእኾ ወንጌላዊ ስፍሓታ ዕሽሽ ክትብልን የብላን ክብሉ ተላበቡ። ብፁዕነቶም ልክዕ ከምቲ ኣብቲ ኸባቢ ዝርከባ ኣብያተ ክርስቲያን ካብ ኣድማሳዊ ቤተ ክርስቲያን ተፈልየን ክርድኣ ዘይክእላ፣ ሲኖዳውነት ብዘይተሳትፎ ናይ ኣከባብያውያን ኣብያተ ክርስቲያን ዘይከኣል ምዃኑ እውን ገለጹ። ናይ ሲኖዶስ ውሳኔ ምግባር ፖለቲካዊ ምንቅስቓስ ወይ ናይ ብዙሕነት ድምፂ ክኸውን የብሉን። የግዳስ ኣብ ምስማዕን ርክባትን እተመስረተ መንፈሳዊ ምስትውዓል ከምጽእ ከም ዘለዎ እውን ኣጠንቀቑ። ኣብ ርእሲ እዚ እውን ከቢድ ሕቶታት ክፈርሑ ከም ዘይብሎም እውን ኣትሪሮም ተዛረቡ። ከምዚ ዝኣመሰለ ሕቶታት ንቤተ ክርስቲያን ዝቐርበላ ጉዳያት ኣዕሚቓ ንኽትምርምርን ሲኖዳውነት ብኸመይ ናብ መዓልታዊ ህይወት ከም ዝትርጎም ብዝሓሸ መንገዲ ንኽትርዳእን ከም ዝሕግዛ እውን ኣመልከቱ። ኣብ ውሽጢ ቤተ ክርስቲያን ዘሎ ዝተፈላለየ ኣረኣእያታት ኣቕዋማትን ምንጪ ምስትውዓልን ሓባራዊ ብልጽግናን ክኸውን ኣለዎ። ኣስዕብ ኣቢሎም እውን ብፁዕ ካርዲናል ግሬች ክርስቲያን ምእመናን ኣብ ወንጌል ሱር ሰዲዶም ብጽንዓት ብምንባር ንማሕበረሰቦም ዘድልዮም ነገራት ብፈጠራን ብትንቢትን ምላሽ ክህቡ ተጸዊዖም ኣለዉ ክብሉ ተላበውዎም። ጎኒ ጎኒ እቲ ተኻየደ ጉባኤ ምስ ጋዜጠናታት ኣብ ዝገበርዎ ዝርርብ ድማ ብፁዕ ካርዲናል ግሬች ብዛዕባ ግደ ህዝቢ ኣምላኽ ምስትንታን ኣብ ትምህርቲ ካልኣይ ጉባኤ ቫቲካን እተመስረተ ክኸውን ከም ዘለዎ ኣስመሩሉ። ጉባኤ ሲኖዶስ ጳጳሳት ብዛዕባ ሲኖዳውነት ኣብ ፍሉይ ጉዳያት ዘተኰረ ሓደ ዝተዛዘመ ሲኖዶስ ዘይኮነስ ኣብቲ ኣብ 2028 እውን ዝካየድ ኣቅላስያዊ ጉባኤ ዕዮኡ ዝቕጽል ዘሎ ቀጻሊ መስርሕ ምዃኑ ገለጹ። እቲ ብዛዕባ ጉዳያት መራኸበ ብዙሓን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ምስቲ ብዛዕባ ባህልን ትምህርትን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ከምኡውን ማሕበር ምትሕግጋዝ ቅዱስ ዮሃንስ መበል 23 ብምትሕብባር ዝተወደበ መደባት ኣብ ዕለት 21 ግንቦት ከካይድ ወሲኑኣሎ። ዓለም ለኻዊ መዓልቲ ማሕበራዊ መራኸቢ ብዙሓን ንምዝካር እቲ ብዛዕባ ጉዳያት መራኸቢ ብዙሓን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ንሓሙስ ዕለት 21 ግንቦት ኣብ ጳጳሳዊ መንበረ ጥበብ ኡርባንያና ህዝባዊ ጉባኤ ኣዳልዩ ይርከብ ኣሎ። ድምፅን ገጽን ደቂ ሰብ ምዕቃብ ብዝብል ቴማ ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንዓለም ለኻዊ መዓልቲ መራኸቢ ብዙሓን ዘመሓላለፍዎ መልእኽቲ ዘቃልሕን ከምኡውን ኣዳለውቲ እቲ መደብ ካብ ሊቃውንትን ምሁራትን ተወከልቲ ትካላትን ክኢላታት ልዑል ቴክኖሎጂ ፈጠራታትን ከምኡውን ጋዜጠኛታት ብምስታፍ ብዛዕባ ሰብ ዝሰርሖ ኣስተውዕሎት ኣብ ህይወት ውልቀ ሰባትን ማሕበረሰብን ሃገራትን ዘለዎ ጽልዋን ኣስተምህሮታት ንኸቕርቡ ዝዓደምሉ መንፈስ የጉልሕ። እዚ መደብ እዚ ምስቲ ብዛዕባ ጉዳያት ባህልን ትምህርትን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ምስ ማሕበር ምትሕግጋዝ ቅዱስ ዮሃንስ መበል 23 ብምትሕብባር ብዕለት 21 ግንቦት ምሉእ መዓልቲ ኣብ ቀንዲ ኣዳራሽ ጳጳሳዊ መንበረ ጥበብ ኡርባንያና ክካየድ እዩ። ዕላማ ናይዚ መደብ እዚ ድማ ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንውህበት ናይ ርክባትን ሓሳብ ንሓሳብ ናይ ምልውዋጥን ጸጋ ከም ዓሚቕ ኩነት ናይ ደቂ ሰባት ኣኽቢርና ንርአዮ ኩሉ ቴክኖሎጂያዊ ምህዞታት እውን ናብኡ ዘተኮረ ክኸውን ኣለዎ ብምባል ዘቕረብዎ ምሕፅንታ ምላሽ ንምሃብን ናይ ኣስተምህሮን ዘተን ህሞት ንምፍጣር ክኸውን እዩ። እቲ ጉባኤ ብዶክተር ፓውሎ ሩፊኒ ህየንተ ናይቲ ብዛዕባ ጉዳያት መራኸቢ ብዙሓን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበርን ከምኡውን ብፁእ ካርዲናል ሆሴ ቶሎንቲኖ ዶሜንዶሳ ህየንተ ናይቲ ብዛዕባ ጉዳያት ባህልን ትምህርትን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበርን ዝቐርብ ኣስተምህሮታት ክስነ እዩ።
0: ዶክተር ፒተር ሚሃን ኣቦ መንበር ኣብ ካናዳ ከተማ ኦንታርዮ ኣብ ዝርከብ መንበር ቅዱስ ሄሮኒሞስ ብዛዕባ እቲ ናይ ነፍሴ ርእሰ ሊቃነ ጳጳሳት ፍራንቸስኮ ጉስነታውን ትምህርትን ሕድሪ ህያው ንምግባር ዝዓለመ ሓድሽ ርእሰ ሊቃነ ጳጳሳት ፍራንቸስኮ እተሰሚየ ተቋም ከም ዝኸፈተ ምስ ዜና ቫቲካን ኣብ ዘካይዶ ቃለ ማሕትት ይሕብር። ኣብ ካናዳ ዝርከብ መንበረ ጥበብ ቅዱስ ሄሮኒሞስ ኣብ ካናዳን ኣብ መላእ ዓለምን ናይ ነፍሴ ርእሰ ሊቃነ ጳጳሳት ፍራንቸስኮ ሕድርን ምህናት ዝዓለመ ሓድሽ ተቋም ርእሰ ሊቃነ ጳጳሳት ፍራንቸስኮ ከም ዝኸፈተ ዶክተር ፒተር ሚሃን ኣቦ መንበር ኣብ ካናዳ ከተማ ኦንታርዮ ኣብ ዝርከብ መንበረ ጥበብ ቅዱስ ሄሮኒሞስ ምዜና ቫቲካኖም ዘካይዶ ቃለ ማሕትት ኣመልኪቶም እዚ ኣብ ዝኾነ ቦታ ዓለም ብዓይነቱ ናይ መጀመርታ ምዃኑ ዝንገረሉ ተቋም ኣብ ስልጣናዊ ትምህርቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ሱር ዝሰደደ መደብ ህንፀትን ትምህርትን ዘቐረበ ምዃኑ የጉልሑ። ርእሰ ሊቃነ ጳጳሳት ፍራንቸስኮ ዓሚቕ ጉስነት ባሕረት ነይርዎም እንክብሉ ኣቦ መንበር መንበረ ጥበብ ቅዱስ ሄሮኒሞስ ዶክተር ፒተር ሚሃን ገሊፆም ብሓቂ ንዓለም ዝተረድእዋ መልእኽቲ ካልኣይ ጉባኤ ቫቲካን ድማ ብሓቂ ዝተረድኦም ከም ዝነበሩን ነፍሴ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ ስደት ኣከባብን ንኩሉ ኣንፈትን ድሕረ ባይታ ዘለዎም ሰባትን ምብፃሕን ዘተኮሩ ምንባሮምን ኢዶም እዚ ድማ ነቲ ካብቲ ካልኣይ ጉባኤ ቫቲካን ዝወፀ ምስ ዓለም ናይ ምትእስሳር መልእኽቲ ዘንፀባረቐ እዩ። መልእኽቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ንዘመና ዝምጥን ምንባሩ ኣጉሊሖም እቲ ሓድሽ ተቋም ርእሰ ሊቃነ ጳጳሳት ፍራንቸስኮ ድማ ነቲ ሕድሪ ህያው ናይ ምግባር ዕማም ክህልዎ ምዃኑ የረጋግፅ። እቲ ኣብ ዝሓለፈ ወርሒ ብወግዒ ዝተኣወጀ ተቋም ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ መወዳእታ እዚ ዓመት ዝበወግዒ ምስተኸፍተ ዘተን ዓውደ ጉባኤታትን መንፈሳዊ ሱባኤታትን ከዳሉ እዩ። እዚ ሓድሽ ተቋም እዚ ኣብ ውሽጢ ካናዳ ከተማ ኦንታርዮ ዝርከብ ካቶሊካዊ መንበረ ጥበብ ቅዱስ ሄሮኒሞስ ዝርከብ ኮይኑ ኣብ ካቶሊካዊ መርሕነትን ካልኦት ዓይነት ትምህርትታትን ዘመርቕ እዩ። ብተወሳኺ እቲ ተቋም ኣብ መወዳእታ ናይ ምሉእ ግዜ ስነ መፅናዕታዊ ምርምር ናይ ምክያድ ዕላማ ክህልዎ ምዃኑ እውን ኣብሪሁ። እቲ ብስም ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝፅዋዕ ተቋም ኪኖ ዶባት ክልቲኡ ስነ ፍልጠትን ካቶሊካዊት ቤተ ክርስትያንን ንምብፃሕ ዝዓለመ ምዃኑ ብምምልካት ካቶሊካዊ መንበረ ጥበብ ከም ካቶሊካዊ ቤት ሕክምና እዩ ካብ መንበረ ጥበብ ወፃኢ ንዓለም ከነግልግል ኣሎና ቢሉ፣ ስለዚ ዓብ ትኩረት ኣብ ውሽጢ ቤተ ክርስትያን ፅቡቅ ምግባር ክኸውን እንከሎ ካቶሊካውያን ዘይኮኑ ሰባት እውን ምስ ዝስሕብ ብሓቂ ስራሕና ንፍፅም ከም ዘሎና ክንግንዘብ ኢና ኢሉ። እቲ ተቋም ካብ ርእሰ ሊቃነ ጳጳሳት ልዮን መበል 14 ተካኢ ርእሰ ሊቃነ ጳጳሳት ፍራንቸስኮ ሓድሽ ድርኺት ከም ዝረክብ ዘለዎ ጦብላሕታ ኣካፊሉ ክልተ ዓበይቲ መራሓ ግብሪ ርእሰ ሊቃነ ጳጳሳት ልዮን መበል 14 ክሳብ ሕጂ ሲኖዳውነትን ኣተገባብራ ካልኣይ ጉባኤ ቫቲካንን ዝብሉ ይርከብዎም። ልዮን መበል 14 ተኸታታሊ ኣብ ዘቕርቦ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዓበይቲ ሰነዳት ካልኣይ ጉባኤ ቫቲካን ዝተወፈየ ምዃኑ ዝምስክሮ እዩ። እዞም መርሒ ቃላት እዚኣቶም ማእከል ናይ ርእሰ ሊቃነ ጳጳሳት ፍራንቸስኮ ስልጠናዊ ትምህርቲ ከም ዝነበሩ ዶክተር ሚሃነ ሓቢሩ ኣብ መወዳእታ እዚ ዓመት ብወግዕ ምስ ዝኽፈት ድማ እዚ ስልጠናዊ ትምህርቶም እዚ ኣብ ሕማራት ናይቲ ብስሞም ዝፅዋዕ ሓድሽ ተቋም ክኸውን እዩ እንክብል ዘካይዶ ቃለ ማሕትት ይዛዞም።
1: እቲ ብዛዕባ ህፃናት ዝሃሊ ማሕበር ውድብ ሕቡራት ሃገራት ከም ዝገለጾ ኣብ ዝሓለፈ ሰሙን ኣብ ሊባኖስ እንተወሓደ 59 ቈልዑ ተቐቲሎምን ካልኦት ድማ ከም ዝቖሰሉ ኣመልኪቱ። ብዕለት 17 መያዝያ 2026 ተኽሲ ደው ምባል እኳ እንተተሰማምዑ ኣብ ዝሓለፈ ሰሙን ኣብ ሊባኖስ እንተወሓደ 59 ቈልዑ ከም እተቐትሉ ካልኦት ድማ ከም ዝቖሰሉ ውድብ ሕቡራት ሃገራት ገሊጹ። ሚኒስትሪ ህዝባዊ ጥዕና ሊባኖስ ብወገኑ ከም ዘመልከቶ እቲ ተኽሲ ደው ካብ ዝብል ኣትሒዙ እንተወሓደ 23 ቈልዑ መይቶም 93 ድማ ቆሲሎም ይርከቡኣለዉ። ካብ ዕለት 2 መጋቢት ነጀው ብድምር 200 ቈልዑ ከም እተቐትሉ 806 ድማ ከም ዝቖሰሉ ተገሊጹ ኣሎ። ዩኒሴፍ ከም ዝገለጾ ኣብ ነፍሲ ወከፍ መዓልቲ ዳርጋ 14 ቈልዑ ይሞቱ ወይ ከቢድ መጉዳእቲ ይወርዶም ኣሎ። እቲ ትካል ኣስዒቡ ኩሎም ወገናት ንቈልዑ ከዕቅቡ ኣህጉራዊ ሰብኣዊ ሕጊ ክኽብሩን ከምኡ ውን እቲ ተኽሲ ደው ንምባል ኣድላይ ዝኾነ ስጉምትታት ክወስዱ ጻውዒት ኣቕሪቡ። ዞባዊ ዳይሬክተር ዩኒሴፍ ኣብ ማእከላይ ምብራቕ ሰሜን ኣፍሪቃን ኤድዋርድ ቤይግበርድ ከም ዝገለጾ ቈልዑ ናብ ኣባይቲ ትምህርቶም ክምለሱን ምስ ኣዕርኾም ክጻወቱን ከምኡ ውን ካብቲ ንኣዋርሒ ዝኣክል ዝጸንሐ ፍርህን ህውከትን ክወፁ ኣለውዎም በለ። እቲ ሓቂ ግን ኣዝዩ ተፈልየ ምዃኑ የረጋግጽ ኣሎ ክብል ወሲኹ ቀጻሊ መጥቃዕትታት ንቈልዑን ህፃናትን ይቐትልን ይጐድእን ኣሎ። ንበሰላ ቈልዑ ድማ የጋድዶን ኣብ ምሉእ ህይወቶም ክቕጽል ዝኽእል ኣዕናዊ ሳዕቤን ድማ ይገድፈሎም ኣሎ ክብል የጠንቅቕ። ዩኒሴፍ ወሲኹ ከም ዝገለጾ 770,000 ቈልዑን ህፃናትን ብተደጋጋሚ ዓመፅን ጭውያን ካብ ቦታ ናብ ቦታ ንምምዝባልን ብምቅላዕ ዝገደደ ጭንቀት የጋጥሞም ኣሎ ክብል የመላኽት። እቲ ትካል ውድብ ሕቡራት ሃገራት ከም ዝገለጾ ቈልዑን ኣለይቲ ሕሙማትን ምስ ዘሰንብድ ውጥረትን ሓዘንን ክተሓሓዝ ዝኽእል ምልክታት ከም ፍርሒ፣ ዘባህርር ሕልምታትን ድቃስ ምስኣንን ተስፋ ቁርጸትን ዝኣመሰለ ምልክታት ኣብቲ ጸብጻቡ የመላኽት። ብዘይ ኣእምራዊ ጥዕናን ስነ ኣእምራዊ ማሕበራውን ደገፍ ብዙሓት ቈልዑ ንነዊሕ እዋን ዝጸንሕ ስነ ኣእምራዊ ጸገማት ከጋጥሞም ከም ዝኽእል እውን የጠንቅቕ። ዩኒሴፍ ኣብ መወዳእታ ቈልዑ ካብ ሳዕቤን እቲ ግጭት ንኽወፁ ንምሕጋዝ ኣብ ኣእምራዊ ስነ ጥዕናን ስነ ኣእምራውን ማሕበራውን ኣገልግሎትን ህጹጽ ወፍሪ ከም ዘድሊ ገሊጹ።
0: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 20 ግንቦት ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንልሂቅ ህየንተ ናይቲ ብዛዕባ ጉዳያት ስርዓተ ኣምልኾን ስርዓተ ምስጢራትን ዝሓሊ ቅዱስ ማሕበር ብፁእ ካርዲናል ፍራንሲስ ኣሪንዘ ተቐቢሎም ከም ዘዘራረቡን ቃል ማዕዳ ከም ዝለገሱን ርእሰ ሊቃነ ጳጳሳት ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ናይ ሎሚ ዕለት 20 ግንቦት መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዝለገስዎ ኣስተምህሮን ኣብ ህዝባዊ ባይቶ ሕብረት ኤውሮጳ ኣብ ዝተኻየደ ስነ ስርዓት ሽልማት ብቑዕነት ካብ ተሰለምቲ ሓደ ዝኾኑ ዋና ጸሓፊ ቅድስቲ መንበር ብፁእ ካርዲናል ፔትሮ ፓሮሊን ኣብቲ መደብ ዘስምዕዎ መደረ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ብምኽንያት 250 ዓመት ኣዋጅ ነጻነት ነታ ሃገር ናብ ቅዱስ ልበ ኢየሱስ ከም ዘወፍይዋ ዝወፀ መግለጺ ጳጳስ ሰበኻ ቶምብራ ደቡብ ሱዳን ኩሎም ደቂ ሰባት ድልድል ሕውየትን ሰላምን ክኾኑ ይኽእሉ እዮም ክብሉ ዝሃብዎ መግለጺ ኣብ ቃዛ ተላባዓ ሕማም እናወስኸ ይኸይድ ከም ዘሎ ዝቐረበ ጸብጻብ ሓዲሽ ጸብጻብ ዶብ ኣልቦ ማሕበር ሓካይም ብዛዕባ ህልው ኩነታት ደቡብ ሱዳን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 20 ግንቦት 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሊቱርግያ ንቤተ ክርስቲያን የምብራን ንእምነታ ይገልጽን ርእሰ ሊቃነ ጳጳሳት ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ዝለገስዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ እቲ ካልኣይ ጉባኤ ቫቲካን ዝኣወጆ ዶግማዊ ቅዋም ብዛዕባ ስርዓተ ሊቱርግያ ዘስተምህር ሰነድ ቅዱስ ጉባኤ ብምስትንታን ሊቱርግያ ንኣመንቲ ከም ዝድግፎምን ነፍሲ ወከፍ መስዋእቲ ቅዳሴ ከዓ ሓቀይና ግልጸት ቤተ ክርስቲያን ብጸሎት ከም ምዃኑ ኣጉሊሖም። ክርስቶስ ባዕሉ ውሳጣዊ ምንጪ ምስጢር ቤተ ክርስቲያን እዩ። እቶም ኣብ መስቀል ጐድኑ ምስ ተወግአ እተወልዱ ቅዱስ ህዝቢ ኣምላኽ ድማ እዮም። ኣብ ስርዓተ ሊቱርግያ ብሓይሊ መንፈሱ ይዓይሎ ንቤተ ክርስቲያን ነታ መርዓቱ ምስቲ ናብ ኣቦ ዘቕርቦ መስዋእቲ የሕብራን ይቕድሳን ክብሉ እውን ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዚ ሓሳባት እዚ ኣብቲ ኣብ ቅርዓት ቅዱስ ጴጥሮስ ዘካፈልዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ካልኣይ ጉባኤ ቫቲካን ዘተኮረ ተኸታታሊ ትምህርትታቶም ብምቕጻል ኣብዚ ሰሙን እዚ ብዛዕባ እቲ ኣብ 1963 ዓመተ ምህረት ዝተኣወጀ ዶግማዊ ቅዋም ብዛዕባ ቅዳሴ ዘስተምህር ሰነድ ቅዱስ ጉባኤ ሓድሽ ክፋል ኣስተምህሮ ጀሚሮም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ እንቋዕ ብድሓን መጻእኩም። ሎሚ ብዛዕባ እቲ ብኻልኣይ ጉባኤ ቫቲካን ዝተኣወጀ ቀዳማይ ሰነድ ሓድሽ ተኸታታሊ ትምህርተ ክርስቶስ ንጅምር ኣለና። እዚ ድማ ብዛዕባ እቲ ኣብ ስርዓተ ሊቱርግያ ኣተኲሩ ዘስተምህር ሰነድ ቅዱስ ጉባኤ ሳክሮሳንክቱም ካውንቺልዩም ክኸውን እዩ። ነዚ ጉባኤያዊ ቅዋም እዚ ኣብ ምስንዳው ኣበውዚ ጉባኤ ኣብ ርእሲ ስርዓተ ኣምልኾ ተሓድሶ ክገብሩ ጥራይ ዘይኮነስ ነቲ ንቤተ ክርስቲያን ዘቕውምን ሓድነት ዝህባን ህያው ማእሰር ማለት ንምስጢረ ክርስቶስ ንምስትንታንን ንምዕማቑን ክመርሕዋ እውን ፅዒሮም እዮም። ብርግጽ ስርዓተ ሊቱርግያ ንልቢ እዚ ምስጢር እዚ ዝትንክፍ እዩ። ከምኡ እውን ብልክዕ ቤተ ክርስቲያን ንህይወታ ካብ ክርስቶስ እትቕበለሉ ሓድሽ ስፍራን ግዜን ከምኡ እውን ሃዋህው እዩ። ምኽንያቱ ኣብ ሊቱርግያ ግብሪ ድሕነትና እዩ ዝፍጸም። እዚ ድማ ሕሩይ ወለዶን ናይ ንጉሥ ካህናትን ቅዱስ ህዝቢ ኣምላኽ እቲ ኣምላኽ ንገዛ ርእሱ ዘጥረየና ህዝቢ ይገብረና። ከምቲ ቤተ ክርስቲያን ኣብ መበል 20 ክፍለ ዘመን ዘሕለፈቶ ሰለስተ ዓይነታት ተሓድሶ ማለት ቅዱስ መጽሓፋዊ ኣብ ትምህርቲ ኣበው ቤተ ክርስቲያን ከምኡ እውን ኣብ ስርዓተ ሊቱርግያ ተገሊጹ ኣሎ። እዚ ክንምርምሮ ዘሎና ምስጢር ሓደ ዘይንጹር ክውንነት ዘይኮነስ ነቲ ካብ ዘለኣለም ተሰዊሩ ዝነበረ ኣብ ክርስቶስ እተገልጸ መደብ ድሕነት ኣምላኽ እዩ ዘመልክት። እምበኣር እቲ ክርስቲያናዊ ምስጢር እንሆ ክርስቲያናዊ ምስጢር ማለት ሕማማትን ሞትን ትንሣኤን ዕርገትን ክርስቶስ ብልክ ኣብ ሊጡርግያ ብምስጢራዊ ህላዌ ዝቐርበልና ሓቂ እዩ። ስለዚ ኣብቲ ብስሙ ተጋቢእና ኣብ ንርከበሉ ነፍሲ ወከፍ ጉባኤ ኣብዚ ምስጢር እዚ ንጥሕል። ክርስቶስ ባዕሉ ውሳጣዊ ምንጪ ናይ ምስጢረ ቤተ ክርስቲያንን ናይቶም ኣብ መስቀል ምስ ተወግአ ዝተወልዱ ቅዱስ ህዝቢ ኣምላኽን እያ። ኣብ ቅዱስ ሊጡርግያ ብሓይሊ መንፈሱ ገና ይዓይሎ። ንሱ ንቤተ ክርስቲያን ነታ መርዓቱ ይቕድሳን ምስቲ ናብ ኣቦኡ ዘቕርቦ መስዋእቲ ይሕብራን። ነቲ ብምልኣት ፍሉይ ዝኾነ ክህነቱ ድማ ኣብ ግብሪ የውዕሎ። ኣብቲ ዝስበኽ ቃልን ኣብ ምስጢራትን ኣብቶም ነቲ ስርዓተ ሊጡርግያ ዝፍጽሙ ኣገልገልትን ኣብቲ ተጋቢኡ ዘሎ ማሕበርን ከምኡውን ብዝለዓለ ደረጃ ድማ ኣብ ምስጢረ ቅዱስ ቁርባን ህያው ይኸውን። ስለዚ ከምቲ ቅዱስ ኣጐስጢኖስ ዝገለጾ ቤተ ክርስቲያን መስዋእተ ቅዳሴ ከተዕርግን ከላ ንስጋ ጐይታ ትቕበል፣ ነቲ ዝተቐበለቶ ድማ ትኾኖ። በዚ ኸምዚ ድማ ንሳ እውን ስጋ ክርስቶስ ኮይና ማሕደር መንፈሳዊ ህላዌ ኣምላኽ ትኸውን። እዚ ድማ እዩ እቲ ምስ ክርስቶስ ዘወሃህደና ኣብ ሓድነት ዝሃንጸና ግብሪ ድሕነት እዩ። ኣብ ቅዱስ ሊጡርግያ እዚ ሓድነት እዚ ብስርዓትን ብጸሎታትን እዩ ዝፍጸም። እዚ ስርዓታት ቤተ ክርስቲያን ንእምነታ እዩ ዝገልጽ። ብመሰረት እቲ ጥንታዊ ዝኾነ ብሂል ሌክስ ኦራንዲ ሌክስ ክረደንዲ፣ ሕጊ ጸሎት ሕጊ እምነት እዩ ዝብል፣ ብተመሳሳሊ ድማ ነቲ ናይ ቤተ ክርስቲያን መንነት ይቐርጽ። እቲ ዝስበኽ ቃልን ስርዓተ ምስጢራትን እቶም ኣብ ስርዓተ ኣምልኾ ዝፍጸሙ ተግባራትን ስቕታን እቲ ዝፍጸመሉ ስፍራን ኮታስ እዚ ዅሉ ነቶም ብእግዚኣብሔር ኣቦ ከም ኣካል ክርስቶስን ቤተ መቕደስ መንፈስ ቅዱስን መጠን እተኣከቡ ምእመናን የመልክትን ቅርጺ ይህቦምን። ስለዚ ከምቲ ርእሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ዝበልዎ ነፍሲ ወከፍ ስርዓተ ኣምልኾ ናይ ቤተ ክርስቲያን እቲ ሓቀይና ግልጸታ ኣብ ጸሎት እዩ ዝፍጸም። ስርዓተ ሊጡርግያ ኣገልግሎት ምስጢረ ክርስቶስ እንተ ደኣ ኾይኑ ስለምንታይ ደኣ ንጥፈታት ቤተ ክርስቲያን ዘምርሓሉ ጥርዚ ኵሉ ሓይላ ካብኡ ዝውሕዝ ምንጪ ከም ምዃኑ ገይሮም ዝርድእዎ? ሓቂዩ ተግባር ቤተ ክርስቲያን ኣብ ስርዓተ ሊጡርግያ ጥራይ ዝተሓጽረ ኣይኮነን። ይኹን እምበር ኵሉ ንጥፈታታ ስብከት፣ ንድኻታት እተወፍዮ ኣገልግሎት፣ ንሰብኣዊ ክውንነት ኣብ እትገብሮ ምስናይ ናብዚ ጥርዚ እዚዩ ዝበጽሕ። ብኣንጻሩ ግን ሊጡርግያ ንምእመናን ኣብ ፋሲካዊ ምስጢር ጐይታ ንሓዋሩን ከም ሓድሽን ብምጥሓል ይድግፎምን። በዚ ኸምዚ ድማ ብስብከት ቃል ኣምላኽን ምስጢራት ብምስራዕን ማሕበራዊ ጸሎት ብምዝውታርን ኣብ እምነትን ተልእኾን ዘለዎም ቁርጽ ፍቓድ ዳግም የበግሱን ይተባብዑን ይሕደሱን። ብኻልእ ኣዘራርባ ምእመናን ኣብ ሊጡርግያዊ ተግባር ዘለዎም ተሳትፎ ብተመሳሳሊ መንገዲ ውሳጣውን ከምኡውን ደጋውን ተግባር እዩ። እዚ ማለት ድማ ኣብ መዓልታዊ ሕይወትና ብስነ ምግባራውን መንፈሳውን ተግባራት ብጭቡጥ መንገዲ ክግለጽ ዝተደልየ እዩ። ስለዚ እቲ ዝፍጸም ስርዓተ ኣምልኾ ናብ ሕይወት ተተርጒሙ ነቲ ኣብ ሊጡርግያ ዝግለጽ ጭቡጥ ኩነት ክገብሮ ዝኽእል እሙን ህላዌ ዝሓትት ምዃኑ በዚ መንገዲ እዩ እምበኣር ሕይወትና ሕያው መስዋእትን ቅዱስን ኣብ ኣምላኽ ተቐባልነት ዘለዎም ብምዃን መንፈሳዊ ኣምልኾና ክንፍጽም ንኽእል። በዚ ኸምዚ ሊጡርግያ ነቶም ኣባኡ ዝሳተፉ መዓልታዊ ከም ቅዱስ ቤተ መቕደስ ከም ዝህነጹ ዝገብሮም፣ ከምኡውን ሓደ ክፉት ዝኾነ ማሕበር ንዅሉ ሃንጎፋ ኢሉ ዝቕበል ማሕበር ድማ ይሃንጽ። ብርግጽ ብመንፈስ ቅዱስ ዝተመልአ እዩ። ንሱ ድማ ናብ ሕይወት ክርስቶስ የእትወና፣ ብዅሉ ስፍሓቱ ስጋ ክርስቶስ ከም እንኸውን ይገብረና። እዚ ድማ ምልክት ድሕነት ናይ መላእ ደቂ ሰብ ኣብ ክርስቶስ ይኸውን። ከምቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝበልዎ ዓለም ገና ኣይፈለጠቶን ዘላ ግናኸ ኵሉ ሰብ ናብ ድራር መርዓት ትገንሸል ተዓዲሙሎ። ፍቁራት የዕሩኽተይ፣ ብውሽጥና በቲ ብስርዓታትን ምልክታትን ተግባራትን ልዕሊ ዅሉ ድማ በቲ ኣብ ዝመጽእ ትምህርተ ክርስቶስ ክንምርምሮ መዲብና ዘሎና ሕያው ዝኾነ ህላዌ ክርስቶስ ኣብ ስርዓተ ሊጡርግያ ዝርከብ ክንቅረጽ ንፍቀደሉ። ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ቀቅድሚ መበል 250 ዓመት ዝኽሪ ኣዋጅ ነጻነት ዝተፈረመሉ ዕለት ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ነታ ሃገር ናብ ቅዱስ ልበ ኢየሱስ ከወፍይዋ ምዃኖም ገሊጾም። ጉባኤ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ካብ ዕለት 10 ክሳብ ዕለት 12 ሰነ ኣብ ኦርላንዶ ፍሎሪዳ ናይ 226 ዓመተ ምህረት ሓፈሻዊ ጉባኤ ዘመነ ጸድያ ከካይዱ እዮም። كم كفلي قبائهم اتوم تقابات باباسات مسوات قداسي كعرقون أباو دما نملا هاجر حبورات منغستات أمريكا ناب كدوس لبا يسوس كوفيو مخانوم زينا فاتيكان يملاخد اتي ناي وفيا سرعات حموس ألت عصر تحادة سنة كايديو اتوم باباسات دما قدم مسوات قداسي معراقوم بزعبا كدوس لبا يسوس زملكة تستمهروتات ككافلو يوم حبورات منغستات أمريكا مبل كلتميتن حمسان عمت نايتي بعلة أربعة حملة أواج نسعنة التهاجر التفرملو علت كتسمبليا ازي تبقسو كاتوليكاويت بيتا خريستيان دما ابت الزخري زي صفحة تساتفو نخد تبابع تسفاي قبرة لولو بمسمر انترنت دما ابنا يوتيوب مسمر ناي قبائي كاتوليكاويان باباسات أمريكا بقت تتاك محالة لفيو قم سناتاتن كاتوليكاويان والكسباتن ابتي نتي وفيان مسن داو زكايد ناي كلتاميتن حمسان ساعتات سجدت كدوس قربانن وي اب كلتاميتن حمسان تقبارات محرتن كساتفو تعديمو مالو اب كل التشحن 24 اتوم زحلفو رساليكان باباسات فرانشيسكو بزعبا سبعون ملكوتاون فقري قدوس لبا يسوس زغلص زاوجو وئتو افقرن نظر استو عواد ملختي نز منفساونت قدوس لبا يسوس دما كم بلوص مدحانيت ناي زمناوي حمام دغاونت مخانو يقوله بمسرت غازيطاو مغلصي ناي غباي كاتوليكاويان باباسات حبورات منغستات امريكا حفشاو قبائي زمن صديا عب إلت عصرتن عصرت حدن سنة هزباوي أخيباتات زد تقالل ككايدو إيومي بل الزمدباتوين بغد تامسمرات انترنت كم حلال فيو ليك أباباسات سبخة أوكلهاما سيتي بصو أبونا بول كوكلي نهزباوي مدباتو تحفشاو قبائي بزكافلو مدره كخفتو ويوم زدمان مجمر تاقيزي كما بو منبر قبائي كاتوليكاويان باباسات أمريكا كوينوم كابز من رسو زكايدو وزلو حزباو مدب كخوونيو بصوليك باباسات غابرييل جوردانو كاتشا هوارياوي لوخ كدست منبر أبحورات منغستات أمريكاون نتوم باباسات مدره كقربولوم مخوانوم تسبيتي قبرو لولو باباسات حبورات منغستات أمريكا أب التفلالي قدايات انتلاي بزعبا مسرح أواج كدسنا جوسيف فرانسيس بوهن جون ريك ميلرن وون كزاتيو مخانو مون تسبيتي قبرلولو كوميتا سرعات عملو خودم ما بوغنوم غلا كفال ناي تحدش حتام ناي مصحافة قصاوين مأتويون كموون ناي كلتشهن عسران حموشتن ناي روما مصحافة قداسين مصحافة ساعتاتن سمرت باباسات نخراكب كاقربولوم ايوم اتوم باباسات بتوساخي معبالة زد ليوم رقوحيتات بمملا نتي اب چارتر عقبا قلعون تحت عدم هسعناتن زلو ممرحيتات متعرراي نمقبار كميا يتو يوم بمسرة تزواتس غازيت او مقلسي اتي ما عرمتان اي زون باباسات عمز نمكل خالن نخصتات ملاش نمهابن مواقر كمزهلو نمرققاتن زلووم قصالك وراسنت زقل لحيو كوميتي عقبا قلعون تحت عدم هسعناتن كمزقلسو اتزقرب لوتتات نتوم قدايات كاب عمزا بهيوات زترفو سبات زلوام تنقافنت مسقبو مسرح مسلات تخصصتن كمون قناناو حقي ميزاناون مقبار مخانوون يملاخد بيتا خريستيان ناب عالم لخاو معالت منسيات كلتشهن عسران شوعاتن عمت مهرت اب سيول دبوب كوريان مكياد اب تقراربلو زلادما زوم تقابات باباسات بزعبا تساتفو بيتا خريستيان امريكا كزراربو تصويتي قبرلوم بتوساخي بزعبا كاتوليكاوي اقل قلوت بيت ما اسرتتاتن كيدات سينو دوسن كمون ابتي اهجورات زساتفوو مدب صلوت تاسعتي غوادالوبة نمستاف بعلت عصر تخلطة تحساس ابزكايد مدبات مدرتات كسمعو يوم
1: باباس سبخة تنبورا يامبيو هاجر دبوب سودان بوطو ابونا ادواردو هيبورو كوسالا نسب سلطان منغستن مرح تايمونوتن كلوم هزبنا بزغربو قال نطوم كاب كل دحرة بايتان زموسو سبات نايمك ببارزة تن عرقن حدنة بحل كعبيو ساوعيت أغريبوم باباس سبخة تومبورا يامبيو أبهاجر دبوب سودان تركب قزعات معراباوي إكواتوريا مصوب انجيرا دبوب سودانن مصوب سلامن كتليالب دبوب سودانن ناي انجدوت سفرة تاخلتن ناي زتا هاجر تعرام هزبي مقدس سبعو كبرت تباهي لا تسوع كمز نبرت يقلصو انتخونا جن نعمتاز وسد عمتن بلوتيكاو زي مرققائن كتباوز اقاماتن زي متئممانن كام مربت كامز نبالن نمحبراو كرتسنا قدي اوي كبلو نسبة سلطان منغستن نمرحت هايمونوتن نبملو هزبنا بزهبو مقلتي قليصوم بمسرد تكال زينا فاتيكان فيدس ግዛት ምዕራባዊ ኢኳቶሪያ ካብ ተቃዋሚ ግንባር ሰራዊት ኣምላኽ ብዙሕ መጥቃዕትታት ከም ዝወረዶም ከም እውን ኣብ ዝሓለፈ ዓመታት ዝተፈላለየ ግጭታት ከም ዝተላዓለ ጸብጻባት ይገልጹ። ይኹን እምበር ብፁዕ ኣቡነ ሂቦሮ ኣብዘን ዝሓለፋ ኩለን ናይ ስቕያት ዓመታት ሓደ ንጹር ሓቂ ጥራይ ከም ዘሎ ኣጉሊሖም። ንሱ ኸኣ ዓመፅ ንማሕበረሰብና ኣይሕወየልናን፣ ጽልኡ እውን ምትእምማን ኣይመለሰልናን፣ ሕነ ምፍዳይ ከኣ ሰላም ኣይፈጠረልናን ክብሉ ገሊጾም። ብፁዕ ኣቡነ ሂቦሮ ቀጺሎም እቲ ናይ ሓቂ ሰላም ብዘተይ ዝመጽእ በዚ ምኽንያት እዚ ድማ ነቲ ሓትሒት ብምክብባር ዝግበር ዘተን ዕርቅን ሓድነትን እንደገና ንሕድሶ፣ መራሕቲ ኸኣ ንማሕበረሰብ ብቕንዕና ክዛረብዎ ኣለዎም ክብሉ

0: ንኻት ዘሎ ኩናት ብፍላይ ነቲ ኣብ መንጎ ዓመፅን ጥሜትን ስእነት ምክልኻል ንተዓፂ ዘሎ ሰላማዊ ህዝቢ ዘለዎ ፅልዋ ይቕፅል ምህላው ዶብ ኣልቦሓኻይም ኣብ ዘውፅኦ ጸብጻብ የረጋግፅ። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ።
1: يتبارك يسوس كريستوس لاوليتور يسوس كريستوس.

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 20 ግንቦት ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንልሂቅ ህየንተ ናይቲ ብዛዕባ ጉዳያት ስርዓተ ኣምልኾን ስርዓተ ምስጢራትን ዝሓሊ ቅዱስ ማሕበር ብፁእ ካርዲናል ፍራንሲስ ኣሪንዘ ተቐቢሎም ከም ዘዘራረቡን ቃል ማዕዳ ከም ዝለገሱን ርእሰ ሊቃነ ጳጳሳት ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 20 ግንቦት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዝለገስዎ ኣስተምህሮን ኣብ ህዝባዊ ባይቶ ሕብረት ኤውሮጳ ኣብ ዝተኻየደ ስነ ስርዓት ሽልማት ብቑዕነት ካብ ተሰለምቲ ሓደ ዝኾኑ ዋና ጸሓፊ ቅድስቲ መንበር ብፁእ ካርዲናል ፔትሮ ፓሮሊን ኣብቲ መደብ ዘስምዕዎ መደረ ካቶሊካውያን ጳጳሳት ሕቡራት መንግስታት ኣሜሪካ ብምኽንያት 250 ዓመት ኣዋጅ ነጻነት ነታ ሃገር ናብ ቅዱስ ልበ ኢየሱስ ከም ዘወፍይዋ ዝወፀ መግለጺ ጳጳስ ሰበኻ ቶምብራ ደቡብ ሱዳን ኩሎም ደቂ ሰባት ድልድል ሕውየትን ሰላምን ክኾኑ ይኽእሉ እዮም ክብሉ ዝሃብዎ መግለጺ ኣብ ቃዛ ተላባኣይ ሕማም እናወስኸ ይኸይድ ከም ዘሎ ዝቐረበ ጸብጻብ ሓዲሽ ጸብጻብ ዶብ ኣልቦ ማሕበር ሓካይም ብዛዕባ ህልው ኩነታት ደቡብ ሱዳን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 20 ግንቦት 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሊቱርግያ ንቤተ ክርስቲያን የምብራን ንእምነታ ይገልጽን ርእሰ ሊቃነ ጳጳሳት ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ዝለገስዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ እቲ ካልኣይ ጉባኤ ቫቲካን ዝኣወጆ ዶግማዊ ቅዋም ብዛዕባ ስርዓተ ሊቱርግያ ዘስተምህር ሰነድ ቅዱስ ጉባኤ ብምስትንታን ሊቱርግያ ንኣመንቲ ከም ዝድግፎምን ነፍሲ ወከፍ መስዋእቲ ቅዳሴ ከዓ ሓቀይና ግልጸት ቤተ ክርስቲያን ብጸሎት ከም ምዃኑ ኣጉሊሖም። ክርስቶስ ባዕሉ ውሳጣዊ ምንጪ ምስጢር ቤተ ክርስቲያን እዩ። እቶም ኣብ መስቀል ጐድኑ ምስ ተወግአ እተወልዱ ቅዱስ ህዝቢ ኣምላኽ ድማ እዮም። ኣብ ስርዓተ ሊቱርግያ ብሓይሊ መንፈሱ ይዓይሎ ንቤተ ክርስቲያን ነታ መርዓቱ ምስቲ ናብ ኣቦ ዘቕርቦ መስዋእቲ የሕብራን ይቕድሳን ክብሉ እውን ኣስተምሃሩ ርእሰ ሊቃነ ጳጳሳት።